ሆነ ቁልቢ ገብሬ አትሳልም ወይ መርካቶ ራግ ወይ ገድለኛው ታቦት አትሳልም ወይ ለቢያሳው ጊዮርጊስ አትሳልም ወይ ለተክለ ሃይማኖት

ቻል ውሻ ብታንከራትተኝ አሸዋ ላሸዋ ቆት ላይ ባስጠይቅ ገባቻል መንዝ ከነዛ ጠንቀኞች ጦር ልታመዝ ወልዲያ ባስጠይቅ ገባቻል እኘጁ ገበሬ ወሰዳ በሀብታም እጁ ወልዲያ ባስጠይቅ ገባቻል እኛስር ገባቻል እኘጁ ገበሬ ወሰዳ በሀብታም እጁ ቆቦ ላይ ባስጠይቅ ገባቻል እኛስር ቆንጆ ሊተገምች ጎረቤት ተሰብስብ ተማውጣት ተማውረድ በጣሙን ተማስብ አጽፌ ለያዝሽ እንደ ልሳነ እኔ አደርግልሻል የፍቅር አደራ አንቺ አገርሻል እኔ አዲስ አበባ ከሱ ተተለየ ይሄ ነው ስራዬ እንደ ገደል ውሃ ሳልን ባየ ውረት ደረቴን ግመት ውረቷ አንተ ልጅ እኔ አንተን ብዬ ጠልቼ ሁሉ